Nimtombo, Lapagi Chisna, Nimtombo, the Anchisna. Ah, Sirchi Shamu Gitani Chisna talk Takataka in a shikoni. Timasaka to Tam Chisna, Odorji Kapalaka Argini Chisna, Tamuich Natu Kalanatani. Tilanatan King Connet is not Trusit, Sangiri. Sungin the teachers much in a Hua Tambu, Nam Kalater. Aravagit in a mate on the Kalater. A demo parchim which is not Tunununbu in the Chisna, Tertur, Bakun, Dita. That's not the time teacher in the Kapakungi's words. That's Sangin at the Kajura. On the time to Galanchina walk at the Muaka on Yumba, Nakrana Jugan and Maseku, a little Kaju Sangin in the Kasaka and a cookie in the Waka. A tremendous make a shawali in Juguni. Ah, Tim Chinkit in the Tim Chuki in the Shawali in Juguni. The Muga Nazians. Tim Tikit in the Javrang Suga, Javrang Sugunuchina, a Rikinari. A Tikin a Ditakus. A ruins in the pupies. Ronzen Achira, Chig Pupan the Leech is Nayonugus, Sanams, Nira, Nitamjita, and the Tuku Nitamj, Nirti Tamjita, a teacher, Grapton Bargugus. Tatavi, Nigu, Jin Digits, and Jersin Digits, the Kuzna, Lichin at you, Kirinach and the Kilaka, Kilakairora, Kavirori. O Kago, Rugichardna, but then Tinga Pumapoa Tamjian Chardna, Nimago Uchi. Zoom batters, Sergey Neba. Tim Matakit in a tigger shot attached in the near sheet, tata attached in the gumdoni. And you children of a negative in the con jigitka. Tim is young with the younger da. Ah, the chink rojuk canungu. Ah, runzinka pupali on each in the tuk meshi the cagatas in the lichina two time chickets in the shuzu tata attached in the trutoni. The mugiches in the canin jigsarua. Ah, the suton damba. The mugiches in the nakhtesira. Good and amutin. Then the nature is now a Samuzini, Gutundana, А мерчили чирдэн нэвак цадыг чиви тэгдэ таамчиг хшгшгс чирдэн нан жогны а тэг калын тэг чирдэн хчиу таамчин жомшин хсупршэпи а чиусын матервинизгэн тэзи та чучхи ёнэзно нантын гхнатэвэнэра тэнэ учэ нян гэдэнши бэтэн сугли тэзи чирдэн бэтэнкэ сугли гэзгсэ койтанзи дизгэри а жэнхэн гэшэл лангчна нём бази чирдэн яндэн нан жопи дэнжи сэрчи шанвэ тэзи шива чирдэн нан эпи хэри Adorji Savu Shipa Bivis Gendri. Wumber Jivi Choka Chen Trushil Segunda, Arizan Joe Pijan. Jirung Yam Chichan Chitin Natio Cousin. Huatum Puchin the Cheris Segunukitin at Trichin Yamji. Tanishan Ray Meto Kala Torishi, Tazichin as Genda, Rag Kitchen and Meto Kuzikotanzi. There meet turn and Tertan Baba Segunu Yonchitin as Gengajangan on it. Madi is Gengijan. Madi is getting to Jane and Matendina, Yam Dingajang and Jirung and Yaman Digasage. Then even Jum Sukunukit and the Yandinan Jopi Jenji. Runes in the Sursaz Yuka, the Nayan Children as Gichinga Jenji, the Chinga Jangan on it is in a divis Chinchi Jenji. Took a mesh chisiguno, Lichin Kirisiguno, the Tam Chian Children as Gichinga Jano, Kul Hago. New Kis on Chun Sukunu Kitchen, a Dijoka Jenji. Кыгы жошагы тунуму мачрызна дигы а ни тамчык шхузу ак гамык мелатан антан чрызна та ак рпа кару а нимагу оп хуга та тавы гычрызна тан тунга тзенра тен дочонгы дижок дижок гендес а танды чрызна ангеу хэжгна ян чрызна мрунга чрмекс т нивари а дензэнг чрызна кыгы ни усу гычрына нэг цай ани тиг чрызна жигрунг нямма мей бар тоу дензэнг кача мачрыз Denzanga Harach is not me that Tanata, you will attempt to worry. Samba Murtagan younger, recent than nurse, a mohoa dicker, hench it always. Count the air keen, the mere that's who a lamber shaking the rixum jet. Gay, a joe latin, maybe a tree tamde. Oh, tenatas is Nandana, and the Muga ninjig seronwa. Ah, chance in the Katambunam, chisn of Gometa, a jiva. Timasikit in a tigdinum, Casacala, chisn andoa. А ти канын гычна тык галаңпаты чирэзна вак нигэ личин тамчы гычна шугын жон бала чирэзна ямынга дымуга нендла тзэжире кай мырдыгыз чо чирэзна вак анын гэрсэн дэ чирэзна анын гэ янны гэдин гэ амык гэ хунда чирэзна дордыгыз
지 맞색거 치르든 나는 그 어디 가루 추 저우라 에비 치르나 드 어디라 어디 그래요 치르든 나초 메크 대나다 초 치르든 나 엄마 그 홍을 어디 가루 니가 살날 찌기도 돌땅 에시 치 강듭 거 에르카 거 세지레 아 소르듭 강듭 제고가 티 치 강듭 거 오늘 어디 거 에르카 니가 저 총거 치르든 나 즈미에 대초나 엠버싱 데르 그슴지 초 크루 강탕아 니게 치르든 나 아 조금리 캐싱아 치르든 나 니게 용구노 니게 치르든 나 니게 나야라 하드지 근데 치가 된다는 아 그게 담지는 거 있잖아 어떤들 너네 강도 왜 이렇게 좀 이제 초람라 시기서 그러는데 세미나를 앞두고 이제 이제 수치는 거기 된게 나네 진짜 탑진 거기 이제 아 다초 쇼네 인지나 치르는데 용 머리는 그래 오늘 다급 춘데 원원스 원원데 언득하지 근데 치르는 아르샤 에바데 에레티지 지금 누구 좀 그치 나 이제 수치는 거기 된게 나네 탑진 거 와서 그러는 뒤에 이제 다 내든 동욱이나 친나 내든 총총 선부시에 잘 손들이 너네 우치 내든 니와시 정원 니와 저우그 치르나 딜라 르는 메이컨 팔라 땀지와라 니가 너나 영 총총스 그스모그 라마나그 치르나 땀지지임 비 치르나 쳇당 냠탐바 아니와나 치르나 스다그 아 스다 가르송그 치르나 니 쳇지와 선바이나 치르나 스딩앙 쳇지와바 너무 그 스모그 동욱이나 치르나 땀지지츠 디티 먹은 림비에디스 드리달라 준지시 세고노 켄지 어 아깝들라시 그진 렌즈 그치르드나 제우라 시근차 시근차님 메세 아니 디게 친난 지그런 그치르드나 니세죠 니세죠님 메세신나 추와 그 먹은라 디크르 참아 헨 시가 돌당에시 사찬 듣다블라 그건 통화 치르드나 지게 용니 이제 같이 듣지다 치세 용니 세고노 그 땀뜨 저아뜨 치르드나 고이데 땅이 다 치르드나 고노 그 아깝들라시 제티 세세고 먹은 덤비디스 먹은 미궁 오치르나 라마나레 미궁 오 라마나거스 덤바거 잔디게 다치르스나 트위다라 존데시스 다 덤디주위 체트스나 카치그당스 카치그당 티거 헷켈힌트 그녜무 덩흔 세와 홀나치르스나 저거 다다버스 저거 잔디양 치르스나 주치당스 다 다키 담세지 연장고르데 너네다 치르스나 공화 동원의 치르스나 랑진 조비젠지 아니와이나 친나 회진리 니 비회리다 아 준저세고노케 총바세세그라리 드니 라마나가 냠템바이나 라마나가 냠템바치드레즈나 르빈즈미 코리네스 라와진트 치파도르스 니치 컨비에르모네스 살랑고 프레셴느뇨엔 세고노켄다 드니 치르세고노레드즈나 어 조 라마나가 그네시르즈나다 아 지 뜨문 지세르와 니마메 피 선부터르즈가 Tergi chersong digi kono ba shi chirizi lukha gu chirizi na vizhi dongo ka. O kirga chirizi na takabtas. A rabta nyambi jambi rayang gu chirizi na adunga nyambi chirga dhala chirizi na jayang jang chun dhivri da taas. Lukha pansin chirizi na warta khinta rongwi daji chirizi na adunga yonu gu chirizi na namjirta chamu ziraya tazi na. Zima gu kori ginda chirizi na arawa jinta chepa. Zima gu kori gila ka chirizi na arawa korta na chikri dongo na. Atomuzira. Takupta chirizina, kukun daji adung yonugu lakpaadagi ta chirizina, thotang isi, daji mara thangajatang isi. Huayrna chirizina, zimmaga kori ta chirizina, chikhiriga chirizina, rawaga korunu, ta tabita chirizina ngangtsa ta tortang zi gita zi. Tortang isi chirizina, kukun chizaga shirzi gita zi na, o, ngayji gangwi erimu na salangu upra shayna nyoyan ta zi yoka, diga kutun chizira yata sirgina, ओ जो रामाना को मन छिछ न जिसरो वी छिछ न जि तमु जरेगी को छिछ न शुला नो पाई जरे त न्याम दे तंग छिछ न लुखा ग छिछ न सोलमु का ग द छिछ न जिजिन द दोंग ए आ त छिछ न वा क कंसे क लाम ग छिछ न केने त तमिन दिक गडा छिन खोर नि तमु जयो ता कब त छिछ न रेनजंग ग जिन रेनजंग ग क के छिछ न नि जिसरो वी छे पर त जो त छो छिछ न ओ ए आ क के छुन दे वा क छिछ ग योंग ने त जि न तन त छिछ ग Tidriya kao dee daa chirizina kukita taakibda lignaa yugu nuugu chirizina jimchugu. Daaji tsangmaa chirizina daa chirizina tangaajig tangzigisi. Di ngangtsa cha taabiraay tizina zimmaa ga korigin daa chirizina chigiriga rawa dungtung nuu diga ngangtsa da taabiraay. Ngangtsa da daa taakib ka kumdala daa chirizina daa kaga ngangtsa da tor tangzigisi. Ngangtsa da torni matseka chiriga jowun janzang dala chirizina gacha shayzigisi. Gacha kong shayzigisi tizina ngechi kongwi rimun salangu pur shenna nyoyan tazi yuka ta zhiyina chirizina ngechi isi gunu ta waka zhiyinda chirizina kirgen dhigma tani tamo zira namindara chirizina kong kaalag sangba chirizina nguwi tamo chirizina marv chaju gana zira
대능고 정그 초치르스나 랍트 응아 땅어 댐비스

0: Rētikana tā vārkīm dē kārtuk tāng jīnī dāndir shēkīn dānsīn āntak chūzhī wā, shēktir jā tāng dānsīn āntak chūngā wā, yagchā sīrlī nīgā rīl. Nāmbā nīgā kārtuk tāng lā pēbrūng. Rētikana shūnī ākchī dānsīn āntak chūzhī wā rā chūngā wā nīgā rģiāngkān jī kūyīl, kīnyā sīn jī kī. Kīnyā kīnū gā chūzhī ngīnā gāñchūk khūrjīk gā nūlkīn gā kūr. Akuta, re, gonata akshin randar ngay sengu samtang na shibba.
1: O lakso, tayo nata, tayo nga zon choni song nanda na, se kormam zhong shig mo, shibak tam ga pasa, da nartak kara ga gontong tam ga chiyo su, kha chadgul ga gontong si ga chiyo su, njoka mung azga wong shib kum jiga su, kia mung azga archik shib kum jiga su. Da du gonda ni, da rung ga tam ga kapsh goy na tayo gonda ni, Xian dan ba ge kirge ka nam chi qish tar yif shan ban bu yixson tong chi qin zer mar dor jig jig idali ka nam chi qara tip cha li idali yixson tap ge dor chim dal idali ta xtam de khil tini tsag tsu su dan de hon jini bim tsu su dan da kun da kong re jini na kap su wa pi xtam ti su wa pi char cha khri gi cha nam tsa tsu tsu nu ni chang dong de wa sab ji lan zgi yo nu ta arjan ju khor ji gnda du gnde ka la ku ku mi go ga long chi shang ma ta go ga zin di chon cha go gnda ni ma ra ko ti da li ka sa yo ker mar ta ok ya ta ta ye na kong ri tu zin ne na ngon de ni li la tkar jar ko ta ke chi sim ka kar ga ja ko ta ma ta ma nda ga nda ni nam lang is na ju de na zu ka sa yu shan na ko de na zu ka la ka ni tu no ra pa ta tu ge la chi ko khin shi shi la ka ra nga ye la ma ra we la nda ga nda ni sa wu che ya sa shi zi ge na chong ra ma yong ta zi ge ᱡᱟᱱ ᱡᱩᱜ ᱠᱚᱨ ᱡᱚᱜᱨ ᱠᱟᱱ ᱫᱤᱱ ᱤᱧ ᱢᱟᱛᱤᱭᱟᱨ ᱚᱥᱴᱚ ᱱᱟᱢ ᱡᱟᱜᱤᱡ ᱜᱤᱞ ᱪᱟᱝ ᱟᱠᱛᱟᱨ ᱠᱟᱡ ᱜᱤᱞ ᱱᱟᱞᱟᱨ ᱥᱟᱜᱵᱤᱡ ᱜᱤᱞ ᱨᱮᱠᱚ ᱛᱟᱛᱮ ᱤᱧ ᱱᱟᱭ ᱱᱟᱱ ᱫᱟ ᱦᱚᱥᱨ ᱱᱟᱭ ᱱᱟᱝ ᱜᱚ ᱱᱟ ᱭᱩᱱ ᱱᱚ ᱜᱤᱥᱨ ᱱᱟ ᱨᱟᱝ ᱜᱚ ᱱᱟ ᱭᱩᱱ ᱱᱤ ᱱᱚᱣᱟ ᱟᱨᱠᱤᱢ ᱜᱟᱞᱚ ᱠᱚ ᱤᱫᱟᱣᱱᱤ ᱨᱚᱥᱛᱩᱞ ᱪᱟᱨᱠᱤᱢ ᱜᱟᱞᱚ ᱠᱚ ᱤᱫᱟᱣᱱᱤ ᱫᱟᱛᱟ ᱜᱟ ᱛᱟᱢ ᱪᱤᱠ ᱠᱚᱢ ᱨᱮᱡᱤᱱᱮ ᱱᱟ ᱛᱟᱵᱨ ᱱᱚᱨᱠᱟ ᱜᱚ ᱫᱤᱥ ᱪᱤᱱ ᱫᱟ ᱛᱚ ᱠᱚᱱᱛᱟ ᱥᱛᱚ ᱪᱚᱯᱤ ᱱᱟ ᱢᱟ ᱪᱤᱞᱟᱨ ᱪᱤᱞ ᱜᱟᱣ ᱛᱚ ᱠᱚᱢ ᱟᱵᱫᱟᱞ ᱟᱵᱫᱟᱞᱤ ᱛᱟᱱᱫᱟ ᱱᱟ ᱪᱷᱚᱫ ᱜᱮ ᱠᱚ ᱠᱷᱚᱜᱚ ᱛᱚᱵᱡᱤᱱᱮ ᱭᱮᱱᱟ ᱡᱩᱠ ᱠᱷᱤ ᱥᱤ ᱤᱫᱟᱞᱤ ᱥᱟᱝ ᱢᱤ ᱛᱷᱟ ᱥᱤ ᱤᱫᱟᱞᱤ ᱛᱟ ᱭᱩ ᱜᱮ ᱴᱮᱱᱪᱤᱱ ᱦᱟ ᱢᱟᱡᱠ ᱱᱟᱢ ᱞᱟᱝ ᱨᱮ ᱤᱫᱟᱞᱤ ᱢᱟᱱᱡ ᱜᱮ ᱭᱩ ᱤᱫᱟᱞᱤ ᱜᱩᱨ ᱠᱟᱨ ᱡᱤᱝ ᱜᱮ ᱥᱟ ᱤᱫᱟᱞᱤ ᱠᱟᱱ ᱣᱟ ᱢᱩᱜ ᱦᱟᱢ ᱤᱫᱟᱞᱤ ᱛᱟᱢ ᱪᱷᱤᱢᱟ ᱜᱮ ᱥᱛᱩᱨᱛᱱ ᱤᱫᱟᱞᱤ ᱡᱟᱢᱟ ᱜᱮ ᱠᱮᱨ ᱜᱮ ᱤᱫᱟᱞᱤ ᱱᱤ ᱱᱚ ᱪᱷᱮᱢᱮᱞᱟ ᱯᱷᱟᱞᱚᱝ ᱤᱫᱟᱞᱤ ᱜᱚ ᱪᱷᱮᱢᱮᱞᱟ ᱪᱷᱟᱱᱭᱟ ᱤᱫᱟᱞᱤ ᱚᱞᱮ ᱜᱮᱨ ᱪᱷᱮᱞᱟ ᱢᱮᱞᱟ ᱥᱛᱟᱱ ᱡᱩ ᱤᱫᱟᱞᱤ ᱠᱤᱱ ᱥᱚᱞᱟ ᱢᱮᱞᱟ ᱟᱭᱜᱤᱱ ᱡᱚ ᱤᱫᱟᱞᱤ ᱚᱭ ᱟᱱᱫᱤ ᱠᱟᱨ ᱪᱷᱮᱞᱟ ᱢᱟᱯᱥ ᱵᱩᱨᱛᱟ ᱜᱟ ᱪᱤᱜ ᱥᱚᱜᱤ ᱟᱹᱛᱤᱜ ᱱᱟ ᱪᱷᱟᱨᱱᱤ ᱞᱩ ᱠᱷᱟᱜᱟ ᱪᱤᱜ ᱡᱟᱞᱤ ᱤᱫᱟᱞᱤ ᱚᱭ ᱟᱛᱟ ᱦᱟᱨᱟᱝ ᱟᱯᱥ ᱠᱩᱱᱩ ᱜᱟᱨᱡᱚ ᱢᱟᱨᱟᱝ ᱟᱥ ᱠᱩᱱᱩ ᱜᱩᱥᱤ ᱫᱚ ᱛᱩᱠᱩᱱ ᱫᱚ ᱛᱟᱠᱤᱱ ᱨᱮ ᱛᱩᱥᱤᱱ ᱭᱮᱱᱟ ᱚᱛᱟ ᱪᱮᱨᱤ ᱥᱩᱝ ᱤᱛᱟᱞᱤ ᱥᱤᱠᱩ ᱨᱟ ᱥᱟᱠᱟ ᱜᱩᱥᱤᱵᱤ ᱡᱚᱠᱚ ᱵᱟᱨᱟ ᱛᱟᱠᱟ ᱜᱩᱥᱤᱵᱤ ᱫᱟ ᱛᱟᱝᱤᱱᱤ ᱨᱚᱣ ᱠᱚᱱ ᱛᱩᱝᱜᱚᱱᱤ ᱜᱟᱞᱟ ᱪᱚᱝᱥ ᱜᱩᱵᱞᱟᱝᱤ ᱚᱛᱟ ᱠᱟᱱ ᱛᱩᱝᱜᱚᱱᱤ ᱮᱛᱚ ᱠᱚᱣᱟ ᱜᱩᱡᱤᱱᱤ ᱚᱭᱟ ᱛᱟ ᱡᱮᱢᱩ ᱟᱨᱛᱟᱨ ᱛᱟ ᱠᱟᱱ ᱡᱤᱢᱥ ᱜᱨᱟ ᱦᱤᱴ ᱜᱤᱱᱤ ᱢᱟ ᱠᱟᱨ ᱡᱤᱡ ᱜᱤ ᱫᱟ ᱛᱟᱝᱤ ᱡᱟ ᱠᱷᱚᱱ ᱠᱷᱚ ᱠᱷᱚᱱ ᱡᱮᱢᱤ ᱚᱛᱟ ᱫᱤᱭ ᱫᱟ ᱛᱟᱝᱤ ᱠᱚᱱ ᱨᱮ ᱛᱚᱵᱡᱤᱱ ᱭᱮᱱᱟ ᱛᱟ ᱛᱟᱵ ᱛᱩᱨ ᱨᱡᱮ ᱡᱩᱜ ᱥᱤᱠ ᱥᱟᱢ ᱫᱟ ᱛᱚᱠᱚᱱ ᱛᱟ ᱛᱤᱛᱩᱨ ᱠᱟᱨ ᱢᱟ ᱪᱟᱨᱤ ᱜᱮ ᱱᱟᱝ ᱟᱵᱡᱟ ᱛᱟᱝᱤᱱᱤ ᱚᱭᱟ ᱫᱤᱭ ᱤᱛᱟᱞᱤ ᱛᱟ ᱪᱩᱨᱟ ᱭᱩᱝᱜᱩᱱᱤ ᱫᱚᱢᱩᱜᱩᱢ ᱧᱤᱜᱥᱮᱱ ᱟᱢᱵᱟᱢ ᱧᱮ ᱭᱮᱠᱩᱱ ᱩᱞᱩ ᱟᱢᱵᱟᱵ ᱡᱟᱝ ᱪᱩᱠᱩᱱ ᱚᱭᱟ ᱫᱚᱢᱩᱜᱩ ᱥᱟᱣᱟ ᱟᱢᱵᱟ ᱭᱩᱠ ᱪᱚ ᱯᱟᱨᱛᱤᱜ ᱛᱤᱱ ᱭᱩᱠ ᱫᱚᱛᱚᱜ ᱛᱟᱢᱪᱤ ᱠᱚ ᱠᱚᱨᱮᱥᱤᱱᱟ ᱧᱟᱱᱫᱟᱝ ᱞᱚᱠᱚ ᱦᱚᱥᱩᱜᱨᱟ ᱞᱟᱝᱫᱟᱝ ᱞᱚᱠᱚ ᱟᱝᱜᱩ ᱠᱷᱮᱛᱚᱞᱟ ᱥᱟᱢᱞᱚ ᱡᱤᱜᱥᱮᱢ ᱪᱤᱜᱱᱤ ᱤᱥᱜ ᱛᱚᱝᱨᱟ ᱞᱚᱨᱥᱮᱱᱭᱟ ᱠᱷᱟᱨᱛᱟᱨ ᱢᱟᱡ ᱠᱚᱴᱟ ᱚᱭᱟ ᱪᱤᱨᱠᱟ ᱪᱚᱢ ᱛᱚᱱᱤ ᱥᱚᱱᱱᱟ ᱭᱩᱜᱟ ᱴᱤᱱᱪᱤᱱᱟ ᱦᱟᱢᱟᱡ ᱠᱚ ᱠᱚᱨᱮᱛᱚᱥᱤᱱ ᱭᱮᱱᱟ ᱚᱭᱟ ᱛᱟᱠᱨ ᱠᱤ ᱠᱷᱟᱨᱡᱟ ᱜᱩᱨ ᱡᱟᱢᱟ ᱡᱟᱜᱩᱛ ᱛᱤᱱ ᱤᱛᱟᱞᱤ ᱚᱭᱟ ᱠᱟᱨᱱᱩ ᱠᱟᱜᱩᱥᱤ ᱪᱮ ᱪᱤᱜ ᱞᱩᱠᱩᱥᱤ ᱠᱟᱨᱱ ᱡᱩᱜ ᱧᱮᱠᱢ ᱥᱤᱛᱟᱞᱤ ᱪᱩᱱᱭᱟᱝ ᱜᱨᱤᱜ ᱧᱮᱠᱢ ᱥᱤᱱᱤ ᱱᱮᱢᱩ ᱥᱮᱢ ᱠᱚᱢ ᱥᱤᱫᱤ ᱛᱟ ᱛᱟᱵᱫᱩᱞ ᱛᱟᱜ ᱪᱟᱨᱩ ᱪᱩᱨᱤ ᱢᱮᱡᱜ ᱪᱟᱞᱩ ᱪᱷᱟᱞᱤ ᱥᱩᱜᱩᱥ ᱠᱚ ᱛᱟᱝᱤ ᱚᱭᱟ ᱚᱛᱟ ᱛᱟᱵᱫᱩ ᱛᱟᱜ ᱢᱟᱨᱤ ᱛᱩᱡᱤᱱ ᱱᱟᱥᱛᱟᱱ ᱫᱚ ᱟᱥᱩᱝ ᱥᱛᱟᱞᱤ ᱩᱱᱤ ᱪᱤᱢᱜ ᱡᱟᱣᱟ ᱥᱩᱜ ᱛᱟᱵ ᱩᱱᱤ ᱚᱭᱟ ᱧᱮᱵ ᱡᱤᱝᱜᱩ ᱠᱷᱛᱟᱢ ᱥᱟᱱᱤ ᱥᱛᱟᱵ ᱡᱤᱝᱜᱩ ᱜᱮ ᱥᱪᱤᱜ ᱤᱜᱤᱱᱤ ᱫᱚᱢᱩ ᱜᱚ ᱠᱷᱟᱨᱠᱮ ᱱᱟᱛᱟ ᱧᱮᱢ ᱧᱚᱝ ᱪᱤᱱᱥᱜ ᱡᱚ ᱞᱚᱝ ᱪᱤᱱᱥᱜ ᱫᱚᱢᱩ ᱥᱩᱜ ᱟᱭᱩᱝ ᱟᱡ ᱤᱛᱟᱞᱤ ᱨᱮᱣᱟᱨ ᱨᱮᱱᱢ ᱨᱟᱡᱜ ᱪᱤ ᱚᱪᱨᱤ ᱤᱪᱤ ᱡᱟᱢ ᱥᱚᱱ ᱨᱟᱡᱜ ᱪᱤ ᱚᱪᱨᱤ ᱫᱮ ᱤᱛᱟᱞᱤ ᱪᱚ ᱞᱚᱵᱡᱟ ᱪᱮᱱᱡᱚᱝ ᱪᱚᱝᱥᱢ ᱫᱟ ᱛᱩ ᱠᱩᱱᱛᱮ ᱦᱟᱞᱤ ᱤᱛᱟᱞᱤ ᱭᱩ ᱦᱟᱢᱟᱡ ᱠᱚ ᱪᱮᱢᱩ ᱜᱚᱨ ᱠᱟᱛ ᱠᱟ ᱫᱤᱡ ᱧᱚᱝ ᱠᱚᱪᱨᱤ ᱟᱨᱤᱭᱟ ᱛᱟᱨᱟ ᱪᱩᱱ ᱛᱩᱱᱤ ᱥᱚᱱᱤ ᱭᱟ ᱱᱟᱜ ᱱᱟᱢ ᱠᱚᱨᱛᱩ ᱠᱩᱱᱭᱟᱨ ᱛᱟ ᱱᱟᱜ ᱠᱚ ᱠᱷᱟᱨᱤ ᱥᱟᱨ ᱠᱚᱨᱛᱩ ᱠᱚᱨᱛᱟ ᱛᱚ ᱪᱟᱜᱟ ᱪᱤᱱᱤ ᱛᱟ ᱛᱟᱵᱫᱩᱞ ᱥᱟᱭᱟᱨᱤ ᱦᱟᱢᱟ ᱢᱟᱨᱤ ᱜᱮᱞᱩᱜᱤ ᱪᱷᱚᱨᱛᱟᱞᱤ ᱦᱟᱢᱟ ᱪᱮᱱᱟᱜ ᱪᱤᱱᱤ ᱛᱟ ᱴᱨᱮᱱᱪᱤᱱᱟ ᱦᱟᱢᱟᱱᱫᱮ ᱱᱟᱛᱟ ᱴᱨᱮᱱᱪᱤᱱᱟ ᱴᱨᱮᱞᱩᱜᱤ ᱛᱟᱞᱤ ᱟᱭᱟᱝ ᱞᱟᱭᱟ ᱟᱨᱫᱚ ᱞᱩᱜᱤ ᱫᱟ ᱛᱟᱝᱤᱱᱤ ᱴᱨᱮᱱᱪᱤᱱᱟ ᱟᱣᱟ ᱴᱤᱯ ᱥᱟᱞᱤ ᱪᱩᱱ ᱠᱷᱚᱢ ᱛᱚᱜᱨ ᱠᱟᱯ ᱩᱨᱜᱚ ᱦᱞᱤ ᱛᱟᱞᱤ ᱛᱟ ᱪᱷᱚᱫᱜᱤ ᱠᱚᱱᱨᱮ ᱛᱚᱵᱡᱤᱱᱮᱱᱟ ᱚᱛᱟ ᱛᱟᱵᱫᱩᱞ ᱛᱟ 어쩌는 누군지를 이다든가 그런 걸 왔다고 치고 쓰는 실로 어쩌는 차원자 이다리 어야 야는 누나 러러와 라흐리 이다리 토는 누나 어제부터 감 차흐리 이다리 답치르나 아 추천친 하마존 손이 손에나 달랑고가 니 말이모 라탕고 친 말이모 선더가 하르톤 훌지가 있고 그 다 쳇셔모 다 흐르가 있고 그 니르 카프톤 데타 주 칸지 뭔가 좀 이다리 전친 하마티 건리터 지네나 다 틀린 자고 틀라 톤동니 디스가 틈으스 그래 레타라 틀린 자는 말고 틀린 로군절하던 게 다던 게 주다룽 어 사라지 속은 말고 전친 하마고 속속 부터 조성은이 어야 다 시트 정말 줄줄이 다디 고와도 야지 그지 다디 어야 네 이다리 율 메겼던 게 밀타겼던 게 타라치 자위 네 이불은나 어야 춘 떠서 줘라 어야 다추 군드그냐게 만치스 던로 속고 양치스 어야 Такмари это динена нёрчи шумазг ставчен тамазг тангу гри самаси пунтги система автономни мархитонква нёга цани тордан баси кумут мацанг тар жар жар гур сукун цани тордан базгата мирдондонара такери мачугуча мек то яна яна тат тамчи тойнара оя такмари это динена самлом шихсам чигнизг тун дуртен яхар сармазг ткул насур эти нартар ихи ретисти мотистисти ओताव शिंतु तंग अफशिरता रिखी तंग तेंदा मा तु तु तिरा ओया चु रखा गई युन चम ची गई युन रंग नार्चा ओया दत्तग थामची के नोना तमु यक अयोक ओया चंचन हमाजु चलने को का चलने लुगची को क ओया ताबर नोरका ओया दी नोन तना कर यति ने लोपचा चिमुन जमी करके मरगा शांत बसी जाकवा शिची जगी दमु यक को न तीन ठोक ला खन यर कोम छुगा छोपा बुर मा लुवा जिन बा तंगी करु खी सुगा खान कुदी नक बुत के सुगा अरचप तानी दीन जो को नरा युक म दत थामचला न तोर जोरा चंचन हमाज क न्यो नु चनीगा आन माना यनरे ओया वहाने आमिक सिनरे जहाने गरीब दोनरे जिन्ना छुन तराज छसगा हामाती सिमखसो गोनरे ओया ता न्यसमज जिन्ना ओया ता कुनो नर्दन गुनु न्यो त खसुन बुजगरा स्थान न जिकुनु छिखत जो मुज जिन्ना ओया तां तो सुदा खसिग दोर जिगरेंजे सलख दोरेंजे ओया तो दिने ना टेंशन हामाज ओ ता जिर फुजगनी ता ताबुर तसक सामज गु हितन कुची जाजोरा मंजुगजी ता छोंजोरा मंथोंजी तमुशा कुनु योन ता ता तो सुन सुनि सोने ना कार्टून अरजा लोलोरी लोगतों शिग जानजगन जगरी तो कार्टून नंग सिरतोरी ते सोने ना टेंशन हामाज जुंद जंगुरिंग गोरतों जुम युति गोधारी नकजन ओति तातु नंगो थांगों जुगुजी थांगो निमा खारकब गार्गार चर्चली हमाजु सेमकम माचगा ओया दयिन दग जुंदब शाका छिनंग तोंचिन एनरे रजिलन छिन नंबर सचिन एनरे रजाव जिकुन तता ओमे चली सोना शावांगन बाज गनरे चोपा तक छिन गनरे रजाव जिक इजा सोंगा से जिक रजाव जिक इज जत गब जाबदंग से जिक जितन कमदा खुय ओन मारी सानग थंगना लम योन मारी द छिन नंबर जों तोनी सोने नरे ओया द खित जिर गम तिर गम नरे लम खम मुनिगा खोना योनी द मुज मारम गन द मतरताग राचो जिक दे मुन द तार ᱜᱨᱟ ᱠᱟᱨᱪᱩᱝ ᱜᱢᱟᱨᱤ ᱚᱭᱟ ᱛᱤ ᱥᱚᱱᱮ ᱱᱟ ᱩᱨᱡᱟ ᱛᱷᱟᱵᱡᱤᱵ ᱡᱤ ᱱᱚᱨᱮ ᱡᱤᱱᱨᱤ ᱨᱡᱟ ᱛᱷᱟᱝᱜᱩᱝ ᱦᱤᱱᱭᱟ ᱡᱤᱱᱨᱤ ᱛᱤ ᱥᱚᱱᱮ ᱱᱟ ᱪᱷᱤᱨᱠᱟ ᱞᱟᱠᱟᱱᱤ ᱨᱡᱟ ᱵᱷᱤᱡᱤ ᱜᱤᱫᱟᱞᱤ ᱛᱟ ᱛᱟᱵᱡᱩᱞ ᱠᱷᱚᱱᱡᱩ ᱠᱷᱤᱨᱜᱮᱱ ᱠᱚᱨᱟ ᱪᱚᱝ ᱡᱤᱡᱤ ᱦᱟᱢᱟᱜ ᱥᱚ ᱡᱤᱡᱤ ᱟᱱᱛ ᱥᱮᱱᱤᱢ ᱱᱮᱡᱜᱛᱟ ᱥᱩᱝ ᱡᱚᱱ ᱢᱟᱨᱮᱱ ᱛᱟ ᱥᱮᱠᱩᱴᱤ ᱛᱟᱛᱩ ᱠᱟᱱ ᱨᱤᱡᱤᱱᱟ ᱥᱟᱱᱪᱤ ᱠᱤ ᱛᱟᱨᱡᱟ ᱞᱟᱞᱟᱱ ᱡᱚ ᱜᱚᱱᱨᱤ ᱜᱩᱝ ᱠᱷᱩᱨᱤ ᱛᱤᱨᱟ ᱦᱟᱱᱟᱱ ᱡᱚ ᱜᱚᱱᱨᱤ ᱚ ᱠᱟᱭᱱ ᱱᱚᱝᱱᱟ ᱜᱩᱝ ᱠᱷᱩᱨ ᱠᱚᱱᱨᱤ ᱫᱚᱭ ᱱᱚᱝᱱᱟ ᱥᱩᱜᱞᱚ ᱠᱚᱱᱨᱤ ᱨᱤᱪᱟᱨᱟ ᱠᱚᱨᱛᱨ ᱪᱟᱞᱤ ᱥᱚᱱᱮᱱᱟ ᱛᱟᱱ ᱡᱚ ᱞᱟᱞᱟ ᱞᱟ ᱥᱤᱴᱤᱜ ᱥᱮᱨᱛᱩ ᱠᱚ ᱩᱱ ᱛᱟᱛᱩ ᱠᱚ ᱛᱤᱨᱟᱱ ᱥᱠᱟᱱ ᱛᱟᱛᱩ ᱠᱚ ᱛᱤ ᱞᱚᱱᱤ ᱠᱷᱤᱱᱤ ᱢᱟᱨᱛᱚᱱ ᱥᱟᱞᱟ ᱛᱟᱝᱤ ᱜᱟᱢᱟᱨᱩ ᱪᱟᱠᱟ ᱞᱚᱱ ᱥᱟᱞᱟ ᱛᱟᱝᱤ ᱚᱭᱟ ᱛᱟ ᱠᱚᱱᱨᱤ ᱛᱚᱵᱡᱤᱱᱤ ᱭᱮᱱᱟ там нигзен амба мне итали та улу амба жончили та тэнгни а та канчим шили кавжиги кало мен фташони а тандому лидонара тарнгарун чиби хунга сона шуру рка хтанаре хави уркум тэнгзин яна чугвжиги нихтам гина саквжиги та тавзун хавсын го урка шонзон го цурка ронрон го рти чигсым дана стави ламари юнри цк норри юнри атан тумузум данасун идали марчигил ян жупай чинчич мочичу тамча идали тани зорти тони вшента мери чира чумри тузи тони яна артык пала кирге юндын мети шиг пин тапан артык пи юндын ин хсонва нымшента оя тани зорти тони вшена оя ататум вшава анба чупа артыгчин хама ян ачыл хачык жин чарчыл оя ота ᱛᱚᱢᱚᱜᱚᱥᱟᱣᱟ ᱢᱞᱤᱡᱩᱱᱫᱟᱛᱟ ᱱᱟᱱᱤᱝᱜᱚᱨᱤ ᱡᱤᱥᱛᱟᱝᱜᱟᱨᱟᱣᱟ ᱤᱛᱟᱞᱤ ᱥᱮᱢᱠᱟᱝᱠᱨᱠᱪᱤᱜᱟᱨᱮᱣᱟ ᱤᱛᱟᱞᱤ ᱛᱮᱜᱩᱝᱜᱟᱱᱫᱟᱱᱟ ᱠᱨᱠᱭᱟ ᱦᱟᱢᱚᱝᱜᱚ ᱵᱚᱱᱥᱩᱥᱩ ᱫᱚᱵᱨᱠᱟ ᱵᱚᱱᱥᱮᱥᱩᱱᱫᱟᱱᱤ ᱥᱤᱠᱚᱣᱟᱝ ᱜᱚᱫᱨᱠ ᱱᱟᱨᱛᱟᱜᱪᱤᱵᱡᱤᱜᱱᱤ ᱥᱤᱥᱮᱢᱵᱩᱱ ᱡᱟᱢᱛᱟᱝᱜᱚ ᱥᱚᱜᱥᱟᱜᱪᱤᱜᱪᱤᱱᱤ ᱛᱮᱱᱟ ᱠᱷᱟᱨᱠᱨᱩ ᱱᱚᱱᱟᱢ ᱠᱚᱠᱷᱟᱝ ᱫᱩᱭᱚᱠᱚᱵ ᱥᱟᱢᱱᱟ ᱧᱮᱝᱟᱢᱵ ᱥᱟᱜᱟ ᱧᱟᱱᱡᱤᱨ ᱭᱚᱠᱚᱵ ᱥᱟᱢᱱᱟ ᱢᱟᱵᱡᱤᱨ ᱠᱟᱝᱠᱨ ᱥᱮᱢᱟᱜᱪᱤᱜᱱᱡᱤᱱᱪᱩ ᱢᱟᱨᱚ ᱨᱚᱥᱛᱩ ᱱᱟᱜᱪᱤᱜ Tato muzika tato ashi belong samay chukwa ya.
2: Yaarigo, tato ina terang togo inkaqsamka sachani yoni, harta nirliksam tso ir satani yoni, choni raksam zambi chungirni yoni, chakchik tevran qtiba jango rirde chamo, mergdiya jango donaro bat, chana ba kur karchon nanga li demo ina, li chubji nanga sim demo ina. Yaa, tato ina nginda ni terang qtam zikyal, tafshir shiyanna togo, Ni yar dong ni kerg tsu mar dong na ga ko tsu yin na ta cha tam sha pa mo atong yo ko ze kon de ta yin na kur lor tsik ja ko ma sa ba ma da ge ko da ta che ye kwa yin na ko ja dong ge yizir de rong che na ba na ga kwa ti sim chen tsu ko sa ni tam tsu ja tam sha ko sha ke hu yin na zi hu ja ko sha ko tam yin na zi ni ta ni ni tap tong ka chen tsu tong an wo chen tsu ti na ka ja ma ni ti na kwa ka tong zi ko ta ni ma te rong gen da mu ka cha wan zi yo na ri de to che ge yo ni ti na da na yang jo ko jo ba ni ta ra Та кала тому мне дики кало тому стази ки дала нада на веб да йонер я на не рошкар па на так гонер ха шон тагре на го гонер ми рор кеп ка кап го гери рон го гона чон го гери ке кон ин на яма джа ла фар он на тому ма джа дис тони чу мирет на не махсан тому ша на сан мен зго тен то рати ча на рма мен зго тони кеп ча на ким чу ума ин на тон кона там ба кару ин саз го тони Тэнгэ стурэ бакана мачак дизгэ мачам сокана мэнэп дизгэ тэрэн чи хятат но тумын nga chumu kashu ko yoko wa wa ko sam nga sim sam bi ta na ga ko tik to bi ta na gi ko ni shet ki ji ri sam ga ko ni ti ti men men ta ra nga ho lo ji ji ji to la ton se nga mi sha ti ni ni shet ko ni mie ka ta ka ta ka lo ti da la kam chen den ki song ni te ro jang jo ko jo ka ka ta ji ti su yi kwa de dan tang no se ko na ga ko no to me na ya te ro ka tsu mo cha ka ka ko chen no pa sang ko na na ta chumu ri ti ti ga na ta go sir sir yu la ho chen na na тэн устари тэрэгэ кони кара кэрэ юрт байныри дэйнэн дэни тэрэн мьюг мар орчаг тар хүм мой далэгэ хятад но ту мэйн орчаан жоо хон жоо зэ конон ди орчаан жоо хоо жоо на мара сугур тон дэни ни тэрэн ч мэрэ ди тан на ни чана ба цэгэр чэ дяр ю ня на зин жоо ам дайан ба пак бэр тэ мар сим фина зэ жоо ту мэйн я нда чэ зэ ги мара гэ на ни мах чэ кор тон тэ бин дэр тэн чэн ха ма ни чон ди юр юр гэ юр гэ юр ди да ни мах чэ кор тон тэ бин дэр ba tsu tsu ku mi pa hini tsa go na, sha mo pcha ni shku go na, yun mi kum tsam tani. Kymag ziu zi zi, gor ziu zi tang govra zi zi tang na yin na. Kur war gyar chim zi zi tang na, or gong lar olak zang ni ni, fiyar o cha zang tor tori da lu, fiyar gong or dob diam na na, fiyar fablong gop kar na na, nian bhi na ta me na zi zi tang da lu, di ma tsa pi ngo che ta gong bu zi zi go yin na, shkong che ta gong su gu ham zi yo na, mung tur diam ta ir kip sha di. Jai chaka haka ka arxam gursiz gi, waka ka arxam gumduz gi dal. Bale shkongjin tari, tamo shkongjin tari tangcho gondar ya. Da gita kamam cho gondar dinar jab chaka khob chaka dal. Nem cho gondar dal, gzamir chaka. Da kirkik shimayina, shoma chaka gurjan gondina. Ptur arab ngo gurjan kamiz gondu, mekyam sok chaka tarmaz gondu. Da gyut kam cho nigim jonsa lo gondar dar, nixisir nigim yonsa lo gondu. Da fiyapab gyagar gartab akshik gsarndik aazegi. Yerdim gani wagir tani fiyanatayin. Яхсы багыр тони бис яннары атагым. А чок чик яна тмага, ани яна вла мин та тмага, хсым яна хом бу тмага дал. Иге чим не бим тамаз да стар ди димаз ги нондо тер. Фян мургу ау семна ё чизри да пе мургу ич онна ва чизра. Ржан чок хон чок чаги чез ги лон чиги дали. Кат я кун да зогдан нар я ло ва тафши да зен нари да. Тайр ки сра лон чизми му хара хор чиз ёла. Дистона чма мта ни фява варцын сөгөтэн ногөтэн чөгөтэн дан дистони моми фятыгын жан куйчи калала кур сөксөр мстамар жавап кёны тало та цуцукте а трости мм чосав сона рано сор модери кепо модери рони аркорады ки ратгам да пази ки да чотрын чен хамада оркил вип чик да де кап гари кё чирги чирги нумузга чатаны инна Дэнгоми шана чикэрги хэдаз эч зёнэр нэрдэв чиргэн хоркот язэрин дэ сингу айна ндап цэмбу инэ гэнгоми шатигэн лигэз марда гнём чон инэ чиргэз мар дэ лигэн мар ргэлэм гэн гэзэс он дэ нэрдэла кэн чиг сонра чүв чэг ма чига чүр чав чэг хоо чэг дал чүн жанэв жазги чүмэн жанэ стонзги дали Kundumin sonu yanına arın görün apçık narın malı zeki zondi. Nim nim apçık nal halı lole zeki zondi. Diktin kamna kuyuz gondi sanak tanına lamzı gondi. Dişte var gelcuk koncuk su. Yutçı pe yanına dana. Yutçı su muğa gütti yosari. Dişte var arın gü. Dağız gibi çazık tondara. Ben kuyuz gondi. Oya şirne çizedi dediğin öçeki. Fiyarma şiran dağın aksarınır. Ani gürcün arta gondi. Fiyagım tarta gondi. Sıptani köz gördük ta gondi. Hıntani gıbzı gönü orta gondi. Orta katına gıbzı gönü yurttu. Niktin kamerden mi uzutti? Fiyavakın akşap azı gıttan gönü. Niktin tıbi patop zıgıra. Kükürçip nigar çiyer gözü tam. Zorga nigar şık gözü çiğ damı dağlı. Orcan çok son çok uydan erken nimi zor kandaz. Orak tıpkı yok. Daha kagım abzina. Darnıga nikir gıcı zıra teren karsı. Orcan çok son çok uzak onu ondu. Çiğne çı nam tıngı. Ani ne çı am tıngı. Zaman çın tın nam tıngı. Bizim aksasın amtango. Dediğimiz de indi tamı koni zeyun yengan sıkıyan olman da kauji tongeyin. Oyan da terim karsam nebjim tamar tabji cimari. Bir çakı tondan da öre. Bir çakı çıksıma kepsi koku uçtabasıma lamzı kokun. Dış çakı ton sor gibi zira lamgı ton azam mi zira. Orkan çok ziri, kon çok ziri zidigini terim karsam. Goyan gıllık dayı dağlı lukvan ton atı kocun da çımı ziri, gamı ziri. Кекуа куртун цыгызги намы баксан деп шагызги дал цыктын жанын косыр көрнөр самжыгы зыйын бон жапсан го сор самжыгы дал чеча гирча мач хумач чеча гатерин ньо мафшана чи мен амарчип цык адыри чын амарчип кырк адыри дидал десим кару цыга нян бу оно мариндан фи мана жим бу оно мада бор цыга нян ко оно мари шиштон ца кырк оно мада тата сор чарон кара шеш кей дал шкам гыла мафшит ире ядын мисим го гарчи гыри базандан гор листан гара базгин Masamsam hadi san şan onda ni tero tsiyak tsiyak ni gaz khyan jogari chongkaram zo chak onda ni la jan ter ni gaz kır jogari Oyar jan jog shon jog za kon onda kırgan ama şan na çoy yor guz mı ki çor guz mı yok Çoy yor guz mı ki çoy yor guz gündem zı gaçırım Dem ta çu bu nak Dir ta ma çena ba jan jog onu shon jog onu zindi Ba roli yer kora da zı çıgam da ba mışini mi zı gaçı mara Te dir ta ma çena ba zı ta sı çumuri zı ta ne na te ngo ma şa ta ne na 너들이와 찾득씩 통달아. 어야 니 때는 뭐 밀자적 선적고 나 카스 버버거든아. 나 왜선 무추한 거라고 그다 딱히 지가 없이 오케야다. 다윤나 니 주머리드나. 뭐미 합시한 반잖아는 바용지 잠깐만 온구나. 템바 용지 그다니. 니 혀도 식이 드딩아 혀 자신 좀 말이나 통화 좀 하면서 말. 단타나 바소 유산더니 때랑 뭐미. 그렇게 비과 단타 삼고 단한 번 손에 날 또 유날 자동건 나사들이 뛰나날 자다고 혼득 사들이. 오야토미나 테르치 무리티다나 뜻남비 자사 틈든 고사르산더니 니테르 오마샤타나이나 파르테르 오로는 그 스피엔도 비르카샤드 키안네 쩐도 비야마샤드 그 쩐네 인제죠 오토무인 테란테리 니마하르 오르간 그 사치르토 마바르섬 그 부차브르 그니스타 카마르 요사드르 스타치 오르간 고판 칸토 요사드리 토무인 탄나가 카바콘체노 파산 그 오마샤타나이나 암니오드르 디디리 카메드 고르크렌즈 락타르모 게르게리다 나 카싱 쿠르도엔즈 인다간 쿠르노 인쿠렌즈인 마심 가루 쓰가 냠 보여 그다 난 필히 만나 심 보여 주마다라 카쇼근 디스토니 테랑 오미 샤디근 따로롱 그테랑 카쇼근 데랑 쳇 고지리 쳇 고지리 알롱 고지리 삼사 우 스톤토니 테리 히슨 춘 마히 한초쿠 데니 치나 바테나 에라 냔지진 오제주 오토모인 빠든 치입샤와 라마손도 팔가용 스카르마라 톤타키 기타라 손카
3: 레이 토파남바 스파가포 터미 어제 땅회 단시 단들 거버 나와고 이런 거 조질 가도 전이나요 지금 판섬 속가래라 그러나 공그 다 양쪽 허지근 단다 검축 조섬 단다 안들 가도 전이나라 이런 거 단시 거가 그다 하물라마 먼저니 샤물라마 머시그니 안더 장군데 인지나다 칼라로수니 타 칼룬잠루 타이타 너 샤라 멘멘고치 거르거지그니 온바 멘멘고치 고그지그니 세고그 너그초 상만 선진나라 영 르마린 데초 세마린 진주 나하청 그 가시 모레라 디나 슈니 그초 데랑 그 너지기 샨듬 게르게 남바 그 단시 안타 주저와 쯧터 야라 단시 안타 조응아와 이그자 세르린 데니가 셴노 그 가당아 찍다 도머 그치 단시 안타 저저와 쯧자 터데 너지 그 샨듬 게르게 남바 셴노 그 가등아 식다 어거등 정총 섬업 제빌 어거등 정총 역지급질 어거등 정총 역섬아니 어거등 정총 역섬지 어거등 정총 역지급섬지리 니노니 친 토이 가정 어거당 정총 오적섬 찌그라 어거당 정총 섬 치 어마위 가정 어거당 정총 섬 야진이 어랑지가 지기티 토크레나 어거당 정총 오적니 찌그레 딘조니 너지샨듬 게르긴 남바그 단시 안뜩 조응아와 이그자 셀린 데브신노 그 가정 아직다 어거당 정총 오적지 그저 어거당 정총 오적섬 아니 어거당 정총 오적니 없길 어거당 정총 오적지 어거 어거당 정총 섬거 아니 제리 이는건 친 토이 가정 어거당 정총 오적섬 아니라 치 어마위 가정 어거당 정총 섬거 아니 랑지거 지금 토크리나 어거당 정총 오적니 틀리 뱀리셔